ሰዓት የቅድ ስነት እጃሽን አትወጪ የቅድ ስነት አወል ሀረካከናት ባስ ነበር ጃንታ ሸሊደ ሆና ወንዳር ጥርዳ ነርጅሻ ሽካነ ርጅሻ ሽልወን ነርጅሽ ንቃ ወርጅለውን አብደደነ ልሆርያ ነካ ነስነ ነርጅሽ ነቀዘዋል